እቅጣ እንዳ ሰዘ ወራ ዲ ወደ አገላ ነኬ እንሸሆ ሰዘ ሰዲ አጎት እንለይ ወራ ዲ ጉሄ ሰዘ አይሲ አጎት ያ ዞን ጉጉ ጉዲ ዳኪያዳ ሆንደ ታትሰንኩ ወጣ አጥለይ ወቃ አታሳን ለ gnwt.ca/ time ei tatsunkui ini te woga ta ata honte ei hani woga atle hontane zong gundi hade git a gundi hontane government of northwest territories